እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እየ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣት ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዑና ከም እትኽእሉ ንሕብር

ዘየጽንዕ ጉጅለ ብዝብላ ርእስቲ ንሎሚ ዝተዳለወ ርእሲ ዓንቀጽ እነሆ ዘቕርበልኩም ኣስገደት ምሕረት ኣብ እየ። ጉጅለ ህግደ ብዓብኡ ጸረ ኩሉ ባህግታት ህዝቢ ኮይኑ ብዙሓት ኣብዚ ባሓይሽ ዝበሃል መለለዪ ባህርያት የብሉን። እቲ ኣሉታዊ ባህርያቱ ኣብ ውስናት መዳያት ጥራይ ዝረኣዩ ዘይኮኑ ኩለንትንኡ ጸረ ህዝብን መሰረታዊ ምዕባለ ሃገርን እዩ። ናይቲ ኣሉታዊ ተግባራቱ ሳዕብየን ኣብ ልዕሊ ብዙሓት ወገናትን ትካላትን ዝወርድ ብዓብኡ ድማ ኣብ እንግድዓ ህዝቢ ኤርትራ ዝተጻዕነ መስገደል እዩ። መራሒ ህግደፍ ቀንዲ ዕላምኡ መሰረታዊ መሰላት ህዝቢ ግሂስካ ምብስባስን ምድካይን ኮይኑ ኣካይድኡ ከዓ ኣንፈቱ ዘይፈልጥ ኣብ ዝሓዞ መንገድን ዝኣተዎ ቃልን ጸኒዑ ዘይትግብር እዩ። እቲ ጉጅለ ነዚ ጸረ ህዝቢ ተግባራቱን ጥልመቱን ኣቐሚጡ ከምቲ መራሒኡ ኢሳያስ ኣብ መበል 35 ዓመት መዓልቲ ነፃነት ተጠሊዑ ትማሊ ኣበይ ነርና ሎሚ ኣበይ ኣሎና ንመጻእኸ እንዳበልና ምስ ነብስና ንተሓታተሉ ኣጋጣሚ እዩ ክብል ዝሓጨጮ ንብዙሓት ኣካይድኡ ብቐረባ ዝፈልጡ ዘገርም ኣሽካዕላል እዩ። እቲ ዲክታተር በዚ ጥራይ ከይተደረተ ሃገራዊ ወይ ዘቤታዊ ኩነታትና ንምዕባሊኡን ካብቲ ባዕልናን ህዝቢ ዓለምን ሃንቀው ንብሎ ርትዓዊ ኣህጉራዊ ስርዓትን ዞባዊ ናይ ምክብባር ርግኣት ምትሕግጋዝ ራህዋ ጥምረትን ሽርክነትን ተነጺሉ ስለ ዘይረአ ዓለማውን ዞባውን መቓኑ ብወድዓዊ መወከሲታትን ተዛማድነትን ክንፈልጦ ክንርድኦን ግቡእ ዕማም እዩ ብዝብል ኣብ ቅድሚቲ ዝፈልጦን ብሰንኩ ግዳይ ዝኾነን ህዝቢ ክወራዘን ከሎ ካብ ምግራም ሓሊፉ ዘተዓዛዝብ ኮይኑሎ ህግደፍ ኣብ ዝሓዞ ኣቕጣጫን ቀጻልነትን ዘይጸንዕ ምዝነፈሰ ዝነፍስ መንገዲ ዝኽተል ምዃኑ ብብዙሓት መርኣያታት ክግለጽ ዝኽእል እዩ። ሎሚ ኣብ ዝፍጽሞ በቲ ትማሊ ዝኣተዎ ቃል ኣይጸንዕን። ሎሚ ንዝኣተዎ ቃል ከዓ ጽባሕ ከተግብሮ እዩ ኢልካ እምነት እተሕድረሉ ኣይኮነን። መራሒ ናይቲ ጉጅለ ነዚ ሕዱር ተገላባጢ ባህሪኡ ብምሽፋን ኣብ መበል 35 ዓመት ናጽነት ኤርትራ ኣብ ዘስምዖ ተጃሃርን ነቲ ሓደ ኸየብሰለ ናብቲ ኻልእ ዝነጥርን መደርኡ ከዓ ዘይርጉእ ባህሪኡ እዩ ዘርኢ። በቲ ተግባሩ ተሰኪፉ ንህዝቢ ኤርትራሲ ብዘይትግበር ተስፋ ኣደንዚዘዮ እሞ ሎሙስ ኣቀራርባይ ከመሓይሽ ዘይምባሉ ድማ ክሳብ ክንደይ ንስምዒታትን ትጽቢትን ድልየትን ህዝቢ ካብ ሕልንኡ ኣውፂኡ ይህውትት ከም ዘሎ ዘመልክት እዩ። ኢሳያስ ኣብ ዝተወሰኑ መድረኻት ተስፋ ዝህብ ዝመስል መዳህለሊ መብጻዕታት ይኣቱ እዩ። ኣብ ናይ መዓልቲ ነጻነት መደሩ እኳ ኣብ ኣደባባይ ናይ ጽርግያታትን መጓዓዝያን ፕሮጀክትታትና ብኸምቲ ዝተነድፎ ክዓቢ እዩ። ናይ መንበሪ ኣባይቲ ሰፊሕ መደባት እውን ማዕረ ማዕሪኡ ክድረኽ እዩ። ናይ ማይን ኤሌክትሪክን ኣገልግሎት ምስፋሕ ፕሮጀክትታት ምድንጓይ ቀረብ እንተዘይኮይኑ መበጋገሲ ኣብዚ ዓመት ክዝርጋሕ እዩ ክብል ተሰሚዑ። ኣብ ዝበልካዮ ናይ ዘይምጽናዕ ተጋላባጢ ተመክርኡ ከም ዘረድኦ ግና ጽባሕ ሓደ ኣጋጣሚ ምስ ረኸበ ዝቐደመ ቓሉ ዓጺፉ ሎሚ ኣብ ኤርትራ ጽርግያ ኣባይቲ መስመራት ማይን ኤሌክትሪክን ኣሎ ክትብል ዝከኣል ኣይኮነን ብዝብል ኣብ ክንዲ ፈታሒ ጸገም ዝኸውን ዘርዛሪ ሕጽረታት መሰረታዊ ቀረባትን ሕሰማትን ኮይኑ ከም ዝቐርብ ርዱእ እዩ። ኣብ ከምዝን ክንዲዝን ዝኣመሰለ ምድንጋር ህዝቢ ተጸሚዱ ብምህላው እዩ ከዓ ኣንፈቱን ቀጻልነቱን ዘየጽንዕ ዘይርጉእ ጉጅለ ዘብሎ። ህዝቢ ኤርትራ ከምቲ ሓሚምካ ትኸደሙ እሞ ሞይቶም ይጸንሑኻ ዝበሃል ህግደፍ ጸገሙ ክፈትሓሉ እናተማሕጸነ
በአንጻሩ ነቲ ጸገም ኣመላኺዑ ዘቕርብ ምስ ኮነ እዩ እሞ ኩልና ጸብጸብቲ ጸገምን ድኽነትን ካብ ኮንና እቲ መፍትሒ ደኣ ኣብ ኢድ መን እዩ ዘሎ ኢሉ ደጋጊሙ ክሓትት ዝጸንሐን ዘሎን ቀንዲ ዋኒን ህገደፍ ኣብዚ መዳይ ዕንክሊል እንዳበልካን ዛዕባታት እናወቕዓካን ዕድመ ስልጣንካ ምንዋሕ ካብ ምዃን ከምዘይሓልፍ ዘማታ ኣይኮነን እዚ ኣብ ዘቤታዊ ጥራይ ዘይኮነ ኣብ ኩሉ እቲ ዝቋጸሮ ዘይብስሉን ዘይትካላውን ዝምድናታቱ እውን ክፍጽሞ ዝጸንሐ ተመክሮ ዝምድና ሃገደፍ ምስ ጎረባብቲ ሃገራት ብሓፈሻ ብፍላይ ድማ ምስ ኢትዮጵያ ካብቲ ዘይርጉእን ብጉርሒ ዝተላዕጠጠን ዕርክነቱ ምስ ህዝባዊ ወያነ ሓርነት ትግራይ ጀሚሩ ተንኮለኛ ምንባሩ እዩ ዘርኢ ኣብ ቀረባ ግዜ ኣብ ቅድሚ ሰብ መዚ ሩስያ ተንበርኪኹ ኣንጻር ኣሜሪካ ምርሑና ክብል ከምዘይጸንሐ ግልብጥ ኢሉ ንትራምፕ ዘጋግይዎ ኣካላት ኣለዉ ብዘስምዕ ቃልና ክዘርየሉ ምፍታኑ ናይ ብዙሓት ፈላጣት ዲፕሎማሲ ከይተረፈ መዛረቢ ኮይኑ ከም ዘሎ ርኡ እዩ ንመራሒ ሃገደፍ ብከምዚ ዝኣመሰለ ኣብዚ ዋዓሎ ዘይሓድር ተጋላባጢ ባህርያቱ ዝመዝንዎ ወገናት እዮም ከዓ ኢሳያስ ኣፈወርቅሲ ናይ ብሓቂ ድዩ ምስ ኣብዪ ኣሕመድ ዓሊ ተባቲኹ ኢሎም ክሳብ ምሕታትን ምጥርጣርን ክበፅሑ ዝግደዱ ኣብዚ ከባቢ ናይ ካይድ ኣብ ዘሎ ፅምዶ ካብ ዝብል ምትእኻብ ጀሚርካ ዝተፈላለዩ ኣስማት ኣብ ዝወሃቦም ኣሰላልፋታት ጉጅለ ህግደፍ ኢዱ ዘየእተወሉ መኣዲ የለን ነዚ ጠብሎቕሎቕ ገለ ግሩሃት ክእለትን ብልሓትን ገይሮም ይግምትዎ ኾኑ ግና ኣይኮነን ኢሳያስ ነቲ ብ2018 ምስ ኣብዪ ኣሕመድ ዝገበሮ ህውኽ ዝምድና ወሲኽካ ዝፈጥሮ ርክባት ትካላውን ናይ ምቕጻል ውሕስነት ዘለዎን ኣይነበረን ኣይኮነን ህዝቢ ኤርትራ ናይ ልቡ ዝዛረበሉ ውሑስ ዕድል እኳ እንተዘይረኸበ ህግደፍ ዝቋጸሮ ርክባት ርሑቕ ከይከደ ከምዝፍታሕ ኣይጠፍኦን እዩ እቶም ንዕኡ ኣሚኖም ምሳኻ ክንጻመድ ኢና ዝብልዎ ሓይልታት ከ ጠላም ባህርያቱ ስለ ዘይፈልጡ ድዮም ወይስ መተካእታ ስለ ዝሰኣኑ ዓይኖም ተዓሚቶም ዝውሓጠ ይውሓጠና ኢሎም ዝኣትውዎ ዘለዉ ተመክሮኦም ተወኪሶም ባዕላቶም ክርድእዎ ይግባኦም ህግደፍ ነቲ ዝተጸምደ ኣነየ ዝዝውሮን ናብቲ ዝደልዮ ኣቕጣጫ ዝወስደኩምን ከም ዝብሎም እውን ፈሊጦም ክኣትዉ ይግብኦም እቶም መዛምድቱ ኣብ ርእሲ እቲ ተመክሮኦም ኣብ ጉዕዞ ምስ ህግደፍ ከስተውዕልዎ ዝግብኦም ምስ ህዝቢ ኤርትራ ጸሚዱ ኤርትራዊ ዘቤታዊ ዋኒን ምዕማም ተሓሲሙ ከብቅዕ እዩ ምስኣቶም ክጸምድ ዝደሊ ዘሎ ነዚ እናረኣዩ እናሰምዑን ንራህዋ ህዝቡ ዘይኮነስ ንዓኣቶምን ንህዝቦምን ከርብሕ እዩ ኢሎም ዝሓስቡ እንተልዮም ምስ ኣኽብሮት ምርጫኹም ዘይብሱል እዩ ንብሎም እቲ ህግደፍ በዲሉና ኢሎም ከማርሩን ከለዉ ኣብኻትኩም ዝጀመረ ዘይኮነ ካብ ህዝቢ ኤርትራ መሊኡ ዝፈሰሰ ባህርያቱ እዩ ክንብሎም ዝጸናሕና ሎሚ እውን ከይርስዕዎ ድማ ነዘኻኽሮም ናይ ሎሚ ርእሲ ዓንቀጽና ኣብዚ ይድምደም ሰላም ቀኒዩ

ዝኸበርኩም ሰማዕትና ናይ ሎም መደብና ኣብዚ ተዚምና ኣለና። ዝመፅእ ሓሙስ ብኻልእ መደብ ክሳብ ንረኸብ ድሓን ቀኒዩ እናበልና ብዛ ትስዕብ ሙዚቃ ንሰናበተኩም ሰናይ ቀናይ።